እዚ ድምፂ ሓርነት እዩ ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እየ እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣቱ ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዑና ከም እትኽእሉ ንሕብር

0: ክቡራት ሰማዕትና ካብ ዝቐጺልና ምክትታልኩም ኣይፈለየና እናበልና ዝርዝር ዜና ነቕርበልኩም። ማሕበረኮም ህግደፍ ኣንጻር ተቓለስቲ ብዝመስረቶ ክሲ ተረቲዑ። ማሕበረኮም ህግደፍ ኣብ ሕቡራት መንግስታት ኣሜሪካ ከባቢ ሲያትል ኣንጻር 13 ንጡፋት ናይ ለውጢ ተቓለስቲ ኤርትራውያን መስሪትዎ ዝነበረ ክሲ ተረቲዑ። እቲ ፋይል ክዕጾ ቤት ፍርዲ ከም ዝወሰነ ኤርትራዊ ሓይሊ ዕማም መኸተ ትግረ ደባዊ ዜና ብ23 ነሃሰ 2026 ብዘውፅኦ መግለፂ ኣበሲሩ። እቲ መግለፂ ከምዚ ዝኣመሰለ ውድቀት ማሕበረኮም ህግደፍ ዘሐጉስ ምዃኑ ጠቒሱ፣ ሽርሕታት ትግረ ደባዊ ጭቆና ህግደፍ ግን ብተመሳሳሊ ኣገባብ ይኹን ብኻልእ ቀጻሊ ምዃኑ ክንዝንግዕ ኣይኮናን። መሰረት ዘይብሉ ክስታት ኣሊምካ ንተቓለስቲ ደንቢ ፍትሒ ኣብ ቤት ፍርዲ ኮለል ምባልን ዘይተኣደነ ገንዘባዊ ክስታትን ስነ ኣእምራዊ ተጽዕኖታትን ብምውራድን ናይ ተቓለስቲ ንፍትሒ ናይ ተቃውሞ ወኒ ምድኻምን ናይ ብድሆ ድምፂ ምልክትን ሓደ ካብቲ ስርሕታት ስግረ ደባዊ ጭቆና እዩ ዝብል ንመጻኢ ዝምልከት መጠንቀቕታ ኣስፊሩ። ነዚ ተረኺቡ ዘሎ ፍላም ዓወት ኣብ ልዕሊ ማሕበረኮም ህግደፍ እገዳ ዝተመቒርና ጎድኒ ንጎድኒ ግን ምኸተና ኣንጻር ጭቆና ህግደፍ ብዝያዳ ምሕያል ክሓተና እዩ ዝበለ እቲ መግለፂ ስግረ ደባዊ ጭቆና ህግደፍ ብዅሉ ኣገባብ ኣብ ዝኾነ ግዜ ቁርባት ክንከውን ይግባአና ኢሉ። ናይቲ ስግረ ደባዊ ጭቆና ዓላማ በቲ ሓደ ወገን ነቲ ኣብ ዲያስፖራ ዝነጥፍ ዘሎ ናይ ለውጢ ሓይሊ ንምኽላፍ፣ በቲ ካልእ ወገን ድማ ነቲ ኣብ ውሽጢ ሃገር ዘሎ ህዝቢ ኣፈራርሕካ ንምድሃኹ ምዃኑ እውን እቲ መግለፂ ኣስፊሩ። ኣብ መወዳእታ እቲ መግለፂ መደባትን ውዲታትን ህግደፍ ንምስዓር ሰብኣውን ፋይናንስያውን ዓቕምን ሓባራዊ ቃልስን ዝሓትት ምዃኑ እቲ መግለፂ ኣገንዚቡ። ኩሉ መድያዊ ሽርሕታት ህግደፍ ንምብዳህ ዝሰፍሐ ሓድነት ሓይልታት ለውጢ ኤርትራ ንኽረጋገጽ ኣተሓሳሲቡ። ስግረ ደባዊ ፀቕጢ ህግደፍ ብኩሉ መልክዓቱ ንምቅዋሙን ንምስዓርን ዝዕላምኡ ሓይሊ ዕማም መኸተ ንስግረ ደባዊ ፀቕጢ ኣብ ሚያዝያ 2026 ብዝተዘርግሐ ጋዜጣዊ መግለፂ ሓይሊ ዕማም ከም ዝቆመ ድማ እቲ መግለፂ ኣዘኻኺሩ። ንምፍኽኻር ኢትዮጵያውያን ተዛዚሙ። ን45 መዓልትታት ብዛዕባ ዝተፈላለዩ ጉዳያት ዝዘተ ኣስታት 4,000 ካብ ኩሉ ኩርናዓት ዝተሳትፍዎ ኢትዮጵያ ትመክር ኣላ ኣብ ትሕቲ ዝብል ቴማ ኣብ ኣዲስ ኣበባ ኮንቨኬሽን ማእከል ዝተኻየደ ሰፊሕ ርክብ ብ22 ነሃሰ 2026 ተዛዚሙ። እቲ ኣኼባ 8 ዓበይቲ ኣጀንዳታት ዝነበርዎ ኮይኑ እቲ ዝነውሐ ግዜ ዝወሰደ ብዛዕባ መጻኢ ዋንነትን ምምሕዳርን ከተማ ኣዲስ ኣበባ ምንባሩ ተሓቢሩ። እዚ ተበፅሒ ዘሎ ምርድዳ ኣብ መጻኢ ኣብ ዝግበር ምምሕያሽ ሕገ መንግስቲ ምኽሪ ሓሳብ ኮይኑ ከም ዝቐርብ ኮሚሽነራት ናይቲ ዝያዳ 4 ዓመታት ነዚ ምምኽኻር ከዳሉ ዝፀንሑ ኮሚሽን ሓቢሮም። እቲ መስርሕ ኣዝዩ ጨቓጫቒ ዝነበረ ኮይኑ ካብቶም ኣብ ስምምዕ ተበፂሕሎም ዝተባህሉ ኣዲስ ኣበባ ዋና ከተማን ምቕማጥ መንግስትን ኦሮሞ ምቕማጥ ፌደራላዊ መንግስትን ዋና ከተማ ኢትዮጵያን ኮይና ነባሪኣ ድማ ብዝመረፆ ክመሓደር ዝብል ዝርከቦ ምዃኑ ተሓቢሩ። ኣብ ባንዴራ ብዛዕባ ዝግበር ምልክት ለውጢ ክግበር ኣብ ኢትዮጵያ ፕረዚደንት ዝምረፀሉ ሓድሽ ኣገባብ ክተኣታቶ፣ ኣገባብ ኣመራርፃ ቤት ምኽሪ ፌደሬሽን ቅየር፣ መሰር ርእሰ ውሳኔ ብሄራት ክሳብ ብግንጻል ዝብል ዓንቀጽ ክተርፍ ዝብሉ ከም ዝርከብዎ እውን ተጠቒሱ። እቶም ምንጭታት ከም ዝሓበርዎ ኣብ ምርድዳእ ዘይተበጽሓሎም ከም ኣፈላላይ ተመዝጊቦም ዝሓለፉ ዛዕባታት ምህላዎም እውን ተፈሊጡ። መስርሕ እቲ ምምኽኻር በብደረጅኡ ማለት ናይ 25 50 250 500 ድሓር ድማ ናይ 4,000 እናበለ ክካየድ ከም ዝፀንሐ ድማ ተሓቢሩ። ኣብዚ ርክብ ኩለን ክልላት ኢትዮጵያ ዝመረፅኦም ክውከላ እንከለዋ ኣብ ትግራይ ዘሎ ምምሕዳር ግና ነቲ ምምኽኻር ኣፍልጦ ኣይሃቦን። ካብ ኣፍልጦ እቲ ብደብረ ጽዮን ዝምራሕ ክልላዊ መንግስቲ ወፃኢ ኣስታት 300 ተጋሩ ኣብቲ ምምኽኻር ከም ዝተሳተፉ ግና ክጥቀስ ጸንሐ እዩ። ኣብቲ መዛዘሚ ስነ ስርዓት ዘይካቶም ክዛተዩ ዝወርሑ ተወከልቲ ፕረዚደንት ታየ ኣጽቀ ስላሴ ወሲኽካ ላዕለዎት ሓለፍቲ መንግስቲ ኢትዮጵያ ክሳተፉ እንከለዉ ናይ ቅድም ፕሬዚደንት ኬንያ አሁሩ ኬንያታ ኣብቲ ኣጋጣሚ ኩሉ መደያዊ ኩነታት ኢትዮጵያ ዝምድናኣ ምስ ኬንያን ዝድህሰሰ ሰፊሕ መደረ ኣቕሪቡ ኣብቲ መደሪኡ ኣብዚ እዋን እዚ ኣብ ኢትዮጵያ ዘሎ ግጭታት ጠቒሱ እቲ እንኮ መዋፅኦ ኣብ ዙርያ ጠረጴዛ ምዝታይ ጥራይ እዩ ኢሉ አሁሩ ኬንያታ ኣብ ፕሮቶሪያ ብ222 ኣብ መንጎ ፌደራል መንግስቲ ኢትዮጵያን ህዝባዊ ወያነ ሓርነት ትግራይን ዝተበፅሐ ሎሚ ግና ኣብ ገማግም ምፍራስ ዝርከብ ዘሎ ስምምዕ ካብ ዝሸምገሉ ሓደ ምንባሩ ይዝከር። ኢትዮጵያን ኣሜሪካን ወታደራዊ ስምምዕ ከቲመን ኢትዮጵያን ሕቡራት መንግስታት ኣሜሪካን ኣብ መዳያት እስትራቴጂያውን ፀጥታውን ከምኡውን ኣብ ኢንዱስትሪ ምክልኻል ርክብ ምግባር ኣብ ዝኽእል ሓፈሻዊ ናይ ትሕጋዝ ስምምዕ ከም ዝኸተማ ኣዲስ ስታንዳርድ ሓቢራ። ነቲ ስምምዕ ብወገን ኢትዮጵያ ዝኸተመ ብሜጀር ጀነራል ተሾመ ገመቹ ኣብ ሚኒስትሪ ምክልኻል ኢትዮጵያ ሓላፊ ወፃኢ ጉዳይን ንምትሕባርን ዝምራሕ ልኡኽ 1920 ነሃሰ 226 ኣብ ኣሜሪካ ኣብ ዝገበሮ ናይ ስራሕ ምብፃሕ ምዃኑ ተፈሊጡ። እቲ ልኡኽ ኣብቲ ምብፅሑ ምስ ኣሜሪካዊ መዘንኡ ብራይን ጄይ ኣሊስ ምክትል ኣዛዚ ኣሜሪካ ኣብ ወታደራዊ ጉዳያት ኣፍሪቃ ከም ዘተየ እውን ተሓቢሩ። ኣብቲ ርክብ ክልቲኦም ወገናት ዝፀንሖም ወታደራዊ ዝምድናን ምትሕባርን ናብ ዝበረኸ ደረጃ ከብፅሕዎ ከም ዝተሰማምዑ ተጠቒሱ። እቲ ስምምዖም ትኩረት ካብ ዝገበረሎም ነጥብታት ብቐጻሊ ክልተኣዊ ናይ ሓባር ሃገራዊ ረብሓታት ምርግጋጽ ናይ ነዊሕ ግዜ ምትሕግጋዝ ዘውሕስ ምትእማን ምሕያል ዘተኣማምን ሰላምን ጸጥታን ንምውሓስ ብሓባር ምስራሕን ርግኣት ቀርኒ ኣፍሪቃ ኣብ ምውሓስ ምስራሕን ዝብሉ ከም ዝርከብዎም ኣብቲ ስምምዕ ከም ተጠቕሱ ድማ ተገሊጹ። ነቶም ልኡኻት ዝመርሑ ኢትዮጵያዊ ሜጀር ጀነራል ተሾመ ገመቹን ኣሜሪካዊ ኤሊሰን ኣብ ዘስምዕዎ ቓል ነቲ ዝበጽሕዎ ናይ ሓባር ስምምዕ ብቕልጡፍ ናብ እስትራቴጂያዊ ደረጃ ኣደይቦም ኣብ ግብሪ ከውዕልዎ ድልውነቶም ኣረጋጊጾም። ልኡኽ ኢትዮጵያ ንእግረ መንገዱ ዝተፈላለዩ ትካላት ጉዳይን ወታደራዊ ክፍልታትን ኣሜሪካ ተጽሒቡ ምስ ዝተፈላለዩ ሓለፍቲ ከም ዝተራኸቡ እውን እቲ ዜና ሓቢሩ። ኣብዚ እዋን እዚ ኢትዮጵያ ምስ ኣሜሪካ ኣብ ከምዚ ዝኣመሰለ ስምምዕ ምብፅሓ ነቲ ኣብ ዞባ ምብራቕ ኣፍሪቃ ዝርአ ዘሎ ኣሰላልፋ ክጸልዎ ይኽእል እዩ ብዝብል ናይ ብዙሓት መዛረቢ ኮይኑ ዘሎ እዩ። ኣሜሪካ ኢትዮጵያን ግብፅን ክሽምግልየ ትብል ኣላ። ላዕለዋይ ኣማኻሪ ፕረዚደንት ሕቡራት መንግስታት ኣሜሪካ ትራምፕ ሃገሩ ግብፅን ኢትዮጵያን ብዛዕባ እቲ ነዊሕ ዝዕድሚኡ ኣብ ምምሕዳር ፈለግ ኣባይ ዘለዎን ምስሓብ ከም ብሓድሽ ክትሽምግል ድልየት ከም ዘለዋ ዝሕብር ምልክት ምርኣያ ጠቒሱ። ሞሳድ ቦሎስ ላዕለዋይ ኣማኻሪ ፕረዚደንት ትራምፕ ኣብ ጉዳይ ኣፍሪቃ ዋሽንግተን ዲሲ ተቋሪፁ ዝፀንሐ ዘተ ኢትዮጵያ ግብፂ ሱዳንን ክትሕድሶን ቴክኒካዊ ደገፍ ክትገብርን ድልውቲ ምህላዋ ኣነፂሩ። ቦሎስ ግብፂ ኢንዲፐንደንት ንዝተባህለ ጋዜጣ ኣብ ዝሃቦ ቃል ተበግሶ ኣሜሪካ ከም ብሓድሽ ዝመፅእ ዘሎ ኣብ መንጎ ኢትዮጵያን ግብፅን ብዛዕባ ምምሕዳር ዓብዪ ሓፅቢ ሕዳሴ ኢትዮጵያ ዘሎ ዲፕሎማስያዊ ወጥሪ ኣብ ዝቐፅለሉ ምዃኑ ሓቢሩ። ኢትዮጵያ ንመናፅ እቲ ሓፅቢ ከም ኣገዳሲ ቁጠባዊ ዕብየትን ሓይሊ ኤሌክትሪክን ዘውሕስ ኣገዳሲ ፕሮጀክት ከም ትወስዶ ኣስፊሩ። ንዝስተ ማይ ከይተረፈ ኣብ ፈለግ ኣባይ እትምርኮስ ግብፂ ከዓ ነዊሕ ግዜ ጀሚራ ብምህናፅ እቲ ዓብዪ ሓፅቢ ኢትዮጵያ ኣብ ታሕተዋይ ኣካሉ ኣብ ዘለዋ ሃገራት ክኸትሎ ብዝኽእል ኣልታዊ ሳዕብን ትሻቐል ከም ዝፀንሐት ኣብቲ ናይ ኣሜሪካዊ ዲፕሎማት ባሎስ ሓበሬታ ጠቒሱ። በዚ መሰረት ግብፂ ኣብ ኣመላልኣ ማይ ናይቲ ሓፅቢ ብፍላይ ኣብ ግዜ ደርቅን ምምሕዳሩን ዝምልከት ቀያዲ ናይ ሓባር ስምምዕ ክተም ክትፅውዕ ከም ዝፀንሐት ድማ ኣብቲ ዜና ተገሊጹ። ሱዳን ብወገና ካብ ናይ ግብፂ ዝተፈለየ ርእቶ እኳ እንተለዋ ኣካልቲ ዘተ ነይራ እያ። ምክንያቱ ሱዳን በቲ ናይ ኢትዮጵያ ሓፅቢ ምምላእ ብዝፍጠር ናይቲ ሩባ ዋሕዚ ምህዳእን ተጠቃምነት ኤሌክትሪክን ተረባሒት ስለ ዝነበረት ቅድሚ ሕጂ ኣብ መንጎ ኢትዮጵያ ግብፅን ሱዳንን ብተሳትፎ ዓለም ለኻዊ ትካል ዝነበረ መስርሕ ዘተ ድሕሪ ኢትዮጵያ ማይ ምምላእ ምጅማራ ኣብ ውፅኢት ከይበፅሐ ከም ዝተቋረፀ ዝዝከር እዩ። እዚ ከምዚ ኢሉ እንከሎ ኢትዮጵያ ኣብ ፈለግ ኣባይ ተወሰኽቲ ሰለስተ ሓፅብታት ናይ ምህናፅ መደብ ከም ዘለዋ ማእከላይ መብራቅ ሞኒተር ዝተባህለ ትካል ዜና ዝጠቐሰ ኮይኑ ግብፂ በዚ በይናዊ ስጉምቲ ኢትዮጵያ ዝሓደራ ስግኣት ከም ሓድሽ ተልዕሎ ዘላ ስግኣት እዩ ምዚ ብምትሓዝ ግብፂ ዝኾነ ኣካል ዋሕዚ ማይ ሩባ ኣባይ በይኑ ናይ ምቁፅፃር መሰል የብሉን ዝብል ሓሳብ እያ ተንፀባርቕ ዘላ ኣብዚ እዋን እዚ ግብፅን ኢትዮጵያን ኣብ ዞባና ኣብ ዘሎ ህልዊ ፖለቲካዊ ኣሰላልፋ ኣብ ተፀራሪ ጫፋት ተሰሪዐን ብፍላይ ኣብ ውግእ ሱዳን ነናተን ነጋሪት ዝወቕዓ ዘለዋ ሃገራት እየን ፖለቲካዊ ጉጅለታት ሱዳን ኣብ ኣዲስ ኣበባ ኣኼባ ኣካይዶም ፖለቲካዊ ምሕዝነት ሱዳን ኣንጻር ውግእ ብ21 ነሃሴ ኣብ ኣዲስ ኣበባ ኣኼባ ከም ዘካየደ ሱዳን መርበብ ሓበሬታ ታይምስ ሓቢራ ናይቲ ኣኼባ ዓላማ መጻኢ ፖለቲካዊ እማሜታት ንምምዛንን ጀነራል ኣልቡርሃን ኣብ ዝቐረባ ንዝገበሮ ናይ ዘቤታዊ ዘተ መፀዋዕታ መልሲ ንምድላውን ምዃኑ እቲ ዜና ሓቢሩ እቲ ምምኽኻራዊ ኣኼባ ሱዳናውያን ፍረምቲ ዲክለራሽን ምትክላት ሰልፊ እስላማዊ ህዝባዊ ሱዳን ክፋላት ናይቲ ብሙባረክ ኣልፋዲል ዝምራሕ ሰልፊ ዕማን ካልኦት ሲቪላዊ ማሕበራትን ናብ ሓደ መኣዲ ዘተ ዘምፀአ ምዃኑ እውን ተነፂሩ ጀነራል ኣልቡርሃን ብ14 ነሃሴ 2026 ኣብ ዘውፅኦ መፀዋዕታ ንዝኾነ ንሰላማዊ ዘተ ቅሩብ ዝኾነ ሱዳናዊ ፖለቲካዊ ኣካል ኣብ ሱዳን ድሕነታውን ፖለቲካውን ውሕስነት ከም ዝህብ ኣፍሊጡ እዩ እዞም ንገዛእ ርእሶም ናይ ዝኾነ ወታደራዊ ሓይሊ ኣካል ናይቶም ኣብ ሱዳን ዝዋግኡ ዘለዉ ከም ዘይኮኑ ዝገልፁ ኣብ ውሽጢ ሱዳን ዝካየድ ዘተ ናብ ሰላም ከብፅሕ ይኽእል ዶ ኣይክእልን ኣቐዲሞም ክመዝኑ ከም ዝደልዩ ኣፍሊጦም ኣለዉ ተሳተፍቲ ኣኼባ ኣዲስ ኣበባ ኣብ ሱዳን ዘሎ ውግእ ኣብ ከመይ ደረጃ ከም ዝርከብ ግደ ናይ ወፃተኛታት ሽምግልናን ብዛዕባ ኣገዳስነት ቻርተር ኣብ ሱዳን ዝተኻየደ ሚልዮናት ዘመዛበለ ውግእ ኣብ መወዳእታ ንምብፃሕ ዝምልከት ሚዛን ኣካይዶም ኣብዚ ኣኼባ ስሙድ ዝተባሃለ ብናይ ቅድም ቀዳማይ ሚኒስተር ሱዳን ዓብደላ ሓምዶ ዝምራሕ ብዓብደል ዋህድ ዝምራሕ ሓርነታዊ ምንቅስቃስ ሱዳንን ኣብቲ ኣኼባ ዝተሳተፉ ኮይኖም ኣብ ሱዳን ዘተ ክግበር ኣይከኣልን ዝብል ስምዒት ከም ዘንፀባረቑን ተፈሊጡ ብፍላይ እቲ ብዶክተር ሓምዶክ ዝምራሕ ምሕዝነት ቅድሚ እቲ ጀነራል ኣልቡርሃን ዝፅውዖ ዘሎ ኣብ ሱዳን ፖለቲካዊ ዘተ ምክያድ ዓለም ለኻዊ ሸምገልቲ ከም ዝሳተፍዎ ክረጋገፅን ብህፁፅ ሃገር ለኸ ምቁራፅ ተኽሲ ክካያድን ከም ቅድመ ኩነት ክሰፍር ከም ዝደሊ ተሓቢሩ
1: ዘይወግዓዊ መገሻ ኦባሳንጆ ናብ መቐለ ናይ ቅድም ፕሬዚደንት ናይጀርያ ኤሊሳንጉን ኦባሳንጆ ብ24 ናሕሲ 2026 ናብ ትግራይ ከተማ መቐለ ከም ዝበፅሐ ቤት ፅሕፈት ህዝባዊ ርክባት መንግስቲ ክልል ትግራይ ሓቢሩ ምብፃሕ ኦባሳንጆ ኣቐዲሙ ብወግዒ ዘይተሓበረ ኮይኑ ክልል ትግራይ በቲ ድሕሪ ምብፅሑ ፈፂሙ ምስተመልሰ ዘውፅኦ መግለፂ እዩ ኣረጋጊፁ ኦባሳንጆ ኣብቲ ርክቡ ምስ ዶክተር ደብረፅዮን ገብረ ሚካኤል ተራኺቡ ብዛዕባ ዘተ ፈደራላዊ መንግስቲ ኢትዮጵያን ክልል ትግራይን ዝቕፅለሉ ኩነታት ምፍጣር ዝምልከት ከም ዝተዘራረቡ እቲ ብወገን ትግራይ ዝወፀ መግለፂ ሓቢሩ ኣብቲ ርክብ ናብ ዘተ ንምምላስ ብወገን ትግራይ ናይ ኢኮኖሚ ማዕቐብን ዕፅዋን ምልዓል ምቁራፅ ወታደራዊ ክባን ተፈጢሩ ዘሎ ወጥሪ ምርግጋእን ልኡላዊ ግዝኣት ትግራይ ናብ ንቡር ምምላስ ተማዛበልቲ ድሕንነቶምን ክብሮምን ብዝሓለወ መገድን ምምላስ ፖለቲካውን ሕጋውን መንነት ህወሓት ዝብል ቅድመ ኩነት ከም ዝቐረበ እቲ መግለፂ ጠቒሱ ብወገን እቲ ድሕሪ ሓደ ክልተ ሰሙን ካብ ፈደራል መንግስቲ ኢትዮጵያ መልሲ ሒዘ ናብ ትግራይ ክምለስ እየ ከም ዝበለ ዝተነግረሉ ኦባሳንጆ ግና ብዛዕባ ናብ መቐለ ምብፅሑ ዝተዋሃበ መግለፂ የለን እዚ መገሻ ኦባሳንጆ ናብ መቐለ ዝተኻየደ በቲ ሓደ ወገን ፈደራል መንግስቲ ኢትዮጵያ ብፍላይ ኣብ ዝሓለፉ 10 መዓልትታት ኣብ ዝተፈላለዩ ከባብታት ትግራይ መዓልታዊ ናይ ድሮን ደብዳባት ኣብ ዝካይደሉ ዘሎ በቲ ካልእ ወገን ድማ ብወገን ትግራይ ህልውናና ኣብ መቓብር ብልፅግና እዩ ዝረጋገፅ ብዝብል ምስ ዕጡቃት ሓይልታት ፋኖን ኦሮሞን ካልኦትን ተቃውምትን ኣንጻር ብልጽግና ዝፈጠርዎ ጥምሮ ኣብ ዝለዕለ ደረጃ በፂሑ ኣብ ዝበሃለሉ ዘሎ እዩ። በዚ መሰረት ናብ ስምምዕ ፕሪቶርያ ተመሊስካ ሰላም ንምውሓስ ዘሎ ዕድል ጸቢብ ምዃኑ ናይ ብዙሓት ግምት እዩ።
0: ክቡራት ሰማዕትና፣ ናይ ሎም ዜናና ኣብዚ ፈጺምና ኣለና። ንምክትታልኩም እናመስገና ምስ ቀጻሊ መደባትና ንሓድገኩም ሰናይ ምክትታል።

ተጠቃምነት ወደቡን እኮ አህሊፍካ በመሃብ ዝረጋገጽ አይኮነን። ቤጽሕፈት ዜና ሰልፍ ዲሞክራሲ ህዝብ ኤርትራ ኣብ ዓለምና ነፍሲ ወከፍ ሃገርናታ ተፈጥሮኣዊ ሃብትን ጂኦግራፊያዊ ቀማምጣን ኣለዋ። ህልውናኣ ዝረጋገጽ ብህዝባ እኳ እንተኾነ ብዝተፈላለየ መልክዓ ዝግለጽ ተፈጥሮኣዊ ሃብታን ጸጋኣን ከዓ ዕዙዝ ግደ ኣለዎም። ከም ሃገር ዘለካ ሃብቲ ንበይንኻ እትግልገለሉ ጌርካ ዝውሰድ ኣይኮነን። ምኽንያቱ ብዘለካ ሃብቲ ምስ ካልኦት ናይ ሓባር ረብሓን ሰላማዊ ርክብን ክትዛመድ ናይ ግድን ስለ

በአንተቦ ክኹለፍ ዝግብኦን ምዃኑ ዘማተ ኣይኮነን ናይዞም ከምዚ ዝኣመሰለ ንቓልሲ ህዝብና ዘይምጥን ኣንፈት ሒዞም ዘለዉ ወገናት መንቀሊ ምናልባት ካብ ነፃነት ዶ እንታይ ተጠቒምና ኢና ብዝብል ዘየገናዝብ ስምዒት ዝተደፍአ ከምዝኸውን ምግማቱ ኣየፀግምን እንተኾነ ህዝቢ ኤርትራ ብሓፈሻ ካብ ኩሉ ዕድላቱን ፀጋታቱን ብፍላይ ከዓ ካብ ኣገልግሎት ወደባቱ ተጠቃሚ ዘይኮነሉ ምኽንያት ሃገሩ ነፃን ልዑላዊትን ስለ ዝኾነት ዘይኮነ ድሕሪ ነፃነት ህዝባዊ መሰረት ዘለዎ ቅኑዕን ውሕሉልን ምምሕዳር ብሰንኪ ዘይምርካቡ ምዃኑ ዘይስገር መሰረታዊ መርትዖ እዩ ነፃ ቓልስና ድማ ነፃነት ኤርትራ ብናይ ግዳም ሓይልታት ተቓኒኻ ንድሕሪት ምምላስን ናብ ኢድ እቶም ብነፃነታት ዘይቀሰኑ ዓመፀኛታት ምርካባን ዘይኮነ ንህዝብና ዝምጥን ህዝባዊ ቅዋማዊ ብዙሕነታዊ ዲሞክራስያውን ትካላውን ስርዓት ክምስረት መዓንጣኻ ሸጥ ኣቢልካ ምቅላስ ጥራይ እዩ ወደብና ኢትዮጵያ እንተዘይተጠቒማትሉ ቁጠባዊ ረብሓ የብሉን ዝብል ናይ ብዙሓት መዛረቢ ኮይኑ ዘሎ ሓቂ እዩ ወደብና ዝጥቀመሉ ናይ ምስኣን ምኽንያት ኣብ ኤርትራ ኣብ ናይ ሓባር ተጠቃምነት ብዝተሰረተ ቁጠባን ጽቡቕ ጉርብትናን ብዝተቓነየ ፖሊሲ ዝምራሕ ምርጫ ህዝቢ ዝምርጭኡ መንግስቲ ስለ ዘየለ ምዃኑ ንዅሉ ርዱእ እዩ ጥዑይ ምምሕዳር እንተዝህሉ ተጠቀምቲ ኽሳብ ዝመጽዎ ከይተጸበየ ንወደብና ተጠቐምሉ ብዝብል ክጽውዕን ክጉስጉስን እውን ንቡር ምዀነ ብወገን ኢትዮጵያ ታሪኽን ህልዊ ኩነታትን ከየገናዘበ ዝዕንድር ካብ ዘቤታዊ ዕማሙ ዝሃድምን ኤርትራ ኸም እንመልሳ ሽሕ ካብ ሚእቲ ርግጸኛታት ኢና ዝብል ፈካር ሓይሊ ኣብ ስልጣን ምህላው እቲ ዓብዪ ዕንቅፋት እዩ ስለዚዩ ድማ ናይ ሎሚ ቐዳምነትና ኣጠቓቕማ ወደብ ብዝምልከት ምስ ኢትዮጵያ ምዝታይን ምስምማዕን ዘይኮነ ኢትዮጵያ ዓለምለኻዊ ሕግታትን ቅድሚ ሕጂ ዝኸተመቶም ስምምዓትን ኣኽቢራ ኣብቲ ንድሕሪት ዘይምለስ ልኡላውነትና ክሳብ እትእመን ሓቢርካ ምቅላስ ዝኸውን ካብዚ ወፃኢ ኣብ ዘዝረኸብካዮ መድረኽ ብወደብና ክትጥቀሙ ጸገም የብልናን እናበልካ መብፅዓ ምእታው ንገዛ ርእስኻ ተጋጊኻ ንኻልኦቱን ምግጋይ እዩ ዝኸውን ዝተፈላለዩ ወገናት ኣፍ ደጊ ባሕሪ ዘይብላ ሃገር ኣብ ጎረቤታ ሃገር ብዘሎ ወደብ ናይ ምጥቃም መሰል ከም ዘለዋ ክትንትኑ ይስምዑ እዮም እንተኾነ እዚ እውን ኣህጉራዊ ሕግታት ብዘኽብር ናይታ ዋና ወደብ ሃገር ልኡላውነትን ግዛኣታዊ ሓድነትን ብዘይጥሕስን ዞባዊ ምርግጋእ ብዘይጻባእ እህን ምህን ዝትግበር እምበር ዓንቀጻት ቈንጪልካ ብምውሳድ ወይ ኢጠዊኻ ብሓይሊ ዝረጋገጽ ኣይኮነን እንተ ክምብርኩት ዘይክምብርኩት ኣማይ ንብጻሕ ከም ዝበሃል ኣብ መንጎ ውሃቢ ኣገልግሎትን ተገልጋልን ሃገራት ምትእምማንን ጽቡቕ ጉርብትናን ምፍጣር መሰረታዊ ቅድመ ኹነት ምዃኑ ክዝንጋዕ ኣይግባእን።

ዝኸበርኩም ሰማዕትና ናይ ሎም መደብና ኣብዚ ተዚምና ኣለና ዝመፅእ ሓሙስ ብኻልእ መደብ ክሳብ ንራኸብ ድሓንቀኒዩ እናበልና ብዛ ትስዕብ ሙዚቃ ንሰናበተኩም ሰናይ ቀናይ